0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ጤና ይስጥልን አድማጮች፣ የዕለተ ሐሙስ ሐምሌ 30 ቀን 2018 ዓ.ም ተመረጽ ስርጭታችን እነሆ ጀመረ። ለዓለም ዋና ዋና ዜና ሂሩት መለሰ እንዲሁም ስርጭቱን በመምራት እኔ ታምራት ዲንሳ በጋራ ስቱዲዮ እንገኛለን። አብራችሁን ቆዩ። በዓለም ዋና ዋና ዜና የሚጀምረው የዕለቱ ስርጭታችን የዜና መጽሔትን አስከትሎ ሳምንታዊውን የባህል መድረክ ዝግጅታችንን ያስደምጣል። በዛሬው መጽሔታችን 6 ርዕሰ ጉዳዮች በትንታኔ ይደመጣሉ። ራያና አላማጣ አካባቢዎች ጦርነቱ ማየሉ የጦርነት ስጋት ማየሉንና ሴቶች ለቡድን ጾታዊ ጥቃት መዳረጋቸው፣ በሰሜን ኢትዮጵያ የጠላው የጦርነት ስጋት ተጎጂዎችና የአውሮፓ የሰላም ፋውንዴሽን ጥሪ፣ የሀገራዊ ምክክር ጉባኤ ሂደትና የቀጣይ ስራዎች በተመለከተ ለዶች በለ የተሰጠ ምላሽ፣ የአማራ ግሎባል ፎረም የምክክር ጉባኤውን መቃወሙ፣ ሲፒጄ ለስድስት ሀገራት ጋዜጠኞች ሽልማት ሲሰጥ በኢትዮጵያ የታሰሩ እንዲፈቱ መጠየቁ፣ እንዲሁም በሳውዲ አረቢያ የሚመራው የ14 ሀገራት ቅንጅት በይፋ ከተገለጸው ዓላማ የሰፋ ትርጉም አለው መባሉ በዝርዝር የሚደመጡ የዕለቱ ዘገባዎቻችን ናቸው። ሳምንታዊው የባህል መድረክ ዝግጅታችን በሮም ከተማ የደመቀውን የኢትዮጵያውያን የባህልና የስፖርት ፌስቲቫል ያስቀኛል። ለሁሉም ስርጭታችን የሚደመጥባቸውን የማድመጫ መስመሮች ላስታውሳችሁ፣ በሳተላይት ላይ ነው የምታገኙን። በኢትዮሳት ኤንኤስኤስ 12 በ10985.0 ሜጋ ሄርዝ ሆሪዞንታል ዲደብሊው 08 ብላችሁ ብትፈልጉን አድራሻችን ነው። ትራንስፖንደሩ ደግሞ ኤምኢኤች 01 ወይም ደግሞ ኢኤኤች 01 ነው። ፈልጉን። በኢንተርኔት ለምትከታተሉን አድማጮቻችን አማራጭ አለን። ዲደብሊው አማሪክ በተባለው መተግበሪያ በተንቀሳቃሽ ስልክ እንዲሁም በታብሌት ልትከታተሉን ትችላላችሁ። በፌስቡክ ዲደብሊው አማሪክ ዝግጅታችን እንዲሁም የቀጥታ ስርጭታችን በቀጥታ ሲተላለፍ ታገኙታላችሁ። አስተያየት፣ ጥቆማ፣ መረጃ ማጋራት ትችላላችሁ። የቀጥታ ስርጭታችን ከዚህ በተጨማሪ በቴሌግራም እና በዩቲዩብ ላይም ይገኛል። ልታደምጡን ትችላላችሁ። ግብዣችን ነው። አሁን ከሁሉም ቀዳሚ የሆነው የዓለም ዜና ነው የምናስከትለው። ሂሩት ተዘጋጅታለች። መልካም ቆይታ።
0: የዲደብሊው ዜና።
2: ጤና ይስጥልኝ አድማጮች። በመጀመሪያም ዋና ዋና ርዕሶቹ፣ የኢትዮጵያ መንግስት ጦርና የህዝባዊ ወያኔ ሀርነት ትግራይ ታጣቂዎች ለተጨማሪ ውጊያ የሚያደርጉት ዝግጅት መቀጠሉን የተለያዩ ወገኖች አስታወቁ። ሁለት ወገኖች የሚያደርጉት የጦር ኃይል ንቅናቄም ሌላ ጦርነት ሊጫር ይችላል የሚለውን ስጋት አንሮታል። ከራያ አላማጣና አካባቢው በጦርነት ስጋት ምክንያት ከተፈናቀሉ ሴቶች መካከል በርካቶቹ ለአሰቃቂ የቡድን ጾታዊ ጥቃት፣ ለአካል ጉዳትና ለሕክምና ጦት ችግር መዳረጋቸውን አስታወቁ። አንድ የሕክምና ባለሙያ በበኩላቸው በጦርነት ወቅት ለጥቃት ተጋላጭ ለሆኑ ሴቶች ከለላ እንዲሰጥ ጥሪ አቅርበዋል። አዲስ ስታንዳርድ የተባለው የኦንላይንና የህትመት መገናኛ ዘዴ ዋና አዘጋጅ ዮናስ ከድር በኢትዮጵያ የደህንነት ሰራተኞች መታገቱን አሳታሚው ድርጅት አስታወቀ። የአዲስ ስታንዳርድ ባለቤት ጄከን ፐብሊሽንግ ፒኤልሲ እንዳስታወቀው ዋና አዘጋጁ ዮናስ ከድር በመንግስት የስለላ ኃይላት ከመታገቱ በተጨማሪ ተደብድቧል፣ ተንገላቷል፣ ታስሯልም። ዜናው በዝርዝር። የኢትዮጵያ መንግስት ጦርና የህዝባዊ ወያኔ ሓርነት ትግራይ ታጣቂዎች ለተጨማሪ ውጊያ የሚያደርጉ ዝግጅት መቀጠሉን የተለያዩ ወገኖች አስታወቁ። የአውሮፓ የሰላም ተቋም መገናኛ ዘዴዎችንና ሌሎች ምንጮችን ጠቅሶ እንደዘገበው የመቀሌና የአዲስ አበባ ግንኙነት ይበልጥ እየተበላሸ ነው። ሁለት ወገኖች የሚያደርጉት የጦር ኃይል ንቅናቄም ሌላ ጦርነት ሊጫር ይችላል የሚለውን ስጋት አንሮታል። ሁለት ወገኖች ልዩነታቸውን ሰላማዊ፣ ሁሉን አካታችና ገንቢ በሆነ ውይይት እንዲፈቱ ተቋሙ ጠይቋል። የአይን ምስክሮች በበኩላቸው የትግራይ ኃይል የሚባለው የታጣቂዎች ስብስብ በርካታ ተዋጊዎችን ወደ ምዕራብ ትግራይ እያዘመተ ነው ብለዋል። የትግራይ ተዋጊዎች ትግራይ ክልልን ከአፋርና ከአማራ ክልሎች ጋር በሚያዋስነው ድንበር አካባቢም ምሽግ እየቆፈሩ መሆኑንም የአይን ምስክሮች አስታውቀዋል። የኢትዮጵያ መከላከያ ጦር በአንጻሩ በአማራና አፋር ክልሎች ከፍተኛ የወታደራዊ ንቅናቄ እያደረገ መሆኑን የአይን ምስክሮች ተናግረዋል። ከአፋር ክልል በደረሰን መረጃ መሰረት በክልሉ ዞን 4 የተለያዩ ወረዳዎችና ቀበሌዎች ተጨማሪ ወታደሮች ሰፍረዋል። ነዋሪዎቹ በስም በዘረዘሯቸው ወረዳና ቀበሌዎች ወታደሮችን ከቦታ ቦታ ማንቀሳቀስና ተጨማሪ ኃይል ማስፈሩ እስከ ትናንት ማታ ድረስ ቀጥሎ ነበር። ከራያ ለማጣና አካባቢው በጦርነት ስጋት ምክንያት ከተፈናቀሉ ሴቶች መካከል በርካቶቹ ላሰቃቂ የቡድን ጾታዊ ጥቃት ለአካል ጉዳትና ለህክምና ጦት ችግር መዳረጋቸውን አስታወቁ። አንድ የህክምና ባለሙያ በበኩላቸው በጦርነት ወቅት ለጥቃት ተጋላጭ ለሆኑ ሴቶች ከለላ እንዲሰጥ ጥሪ አቀርበዋል። በደም መፍሰስና በወሊድ ምክንያት የሚሞቱ ሴቶች ቁጥር በርካታ ነው የሚሉት እኚህ አስተያየት ሰጪ ሴቶች ላይ የሚፈጸመው ጾታዊ ጥቃት ግን የከፋ መሆኑን ገልጸዋል።
3: ሴት ከመድኃኒት ድረስ ታጥታ ደም አጥታ ነው የሞተች በእነርሱ ምክንያት ማለት ነው። እርጉዞቹ ለራሱ እርጉዝ ልትወልድ ብላ ለራሱ ሆስፒታል ላይ ግሊኮስና ብዙ እኔ ያየኋቸው ባይኔ የሞቱ አሉ። ከመፈናቀል በላይ በቃ ሴት ልጅ የምትመታበት ለአምስት ለስድስት ነው የደፈሯት። እኔ ባይኔ አይቻለሁ። በጣም እንደዛ እንዳልሆን ብዬ ነው እኔም ሌሊት በሌሊት ወጥቼ ለህይወቴ የወጣሁት ማለት ነው።
2: ከራያ አላማጣና አካባቢው የተሰደዱ ሴቶች በቆቦ ከተማ በመሽት ስራ ተሰማርተው ኑሯቸውን ለማሸነፍ እንደሚሰሩም ጭምር ለዶችፈለ ተናግረዋል። በደሴ ስፔሻላይዝድ ሆስፒታል የአንድ ማዕከል አገልግሎት መስጫ አስተባባሪ ሲስተር መዲና ወርቅነ ጦርነት ባለበት ሁሉ ሴቶች ተጋላጭ ስለሆኑ የሚመለከታቸው አካላት ከለላ መስጠት አለባቸው ሲሉ አሳስበዋል።
4: ጦርነቱ ከባይለፈው ደግሞ ትሬንድ ስናየው ደግሞ እንዳየኸው ብዙዎቹ ሴቶች ለዚህ ተጋላጭ ነበሩ። ስለዚህ አሁንም ጦርነቱ እንደዚህ ካለ ይሄ ነገር እንደሚደገም ምንም እንትን የለውም። ግን ቅድመ መከላከል ስራ መሰራት አለበት። ሴቶችን እንደዚህ ከአንድ ቦታ ወደ አንድ ቦታ ሲሄድ የሚመለከተው አካል ከለላ መስጠት አለበት።
2: ከራያ አላማጣ፣ ኮረም፣ ዛታ፣ አፍላና ሌሎች አካባቢዎች የተፈናቀሉ ሴቶች በቆቦ ከተማ በመጠለያና ከመጠለያ ውጪ ይኖራሉ። አዲስ ስታንዳርድ የተባለው የኦንላይንና የህትመት መገናኛ ዘዴ ዋና አዘጋጅ ዮናስ ከድር በኢትዮጵያ የደህንነት ሰራተኞች መታገቱን አሳታሚው ድርጅት አስታወቀ። የአዲስ ስታንዳርድ ባለቤት ጄከን ፓብሊሽንግ ፒኤልሲ እንዳስታወቀው ዋና አዘጋጅ ዮናስ ከድር በመንግስት የስለላ ኃይላት ከመታገቱ በተጨማሪ ተደብድቧል፣ ተንገላቷል፣ ታስሯልም። አዣንስ ፍራንስ ፕሬስ የኩባንያውን መግለጫ ጠቅሶ እንደዘገበው ዋና አዘጋጅ ዮናስ ከተፈጸመበት አካላዊና መንፈሳዊ ጉዳት ሌላ ኩባንያውና ራሱ ዮናስ የሚገለገልባቸው መሳሪያዎች ተወስደዋል። ኩባንያው ከነበረበት ህንፃ እንዲወጣ መታዘዙን አስታውቋልም። ዮናስ ከድር ቅዳሜ ሐምሌ 5 ምሽት በደህንነት ሰዎች መታገቱን አካላዊ ጥቃት እንደደረሰበትና 24 ሰዓታት ለሚጠጋ ጊዜ የተራዘመ ምርመራ እንደተካሄደበት መናገሩን ኩባንያው አስታውቋል። ኩባንያው እንዳለው ዮናስ የሲቪል ልብስ የለበሱ ሁለት ሰዎች በኃይል እንደያዙት በጽሑፍ ገልጿል። መቱኝና በኃይል በፒካፕ መኪና ላይ ጫኑኝ፣ አገሪቱን ሸጥሃል ሲሉ ከሰሱኝም ብሏል። ወደ ቤቱ ከመለሱት በኋላ የተሸፈነው አይኑ ሲገለጽ የመኪናው ሰሌዳ የወታደር መሆኑን መገንዘቡንም ገልጿል። በማግስቱም አዲስ ስታንዳርድ ቅጽር ግቢ ገብተው የመገናኛ ብዙሃን መሳሪያዎችን በወሰዱ ከባድ መሳሪያ በታጠቁ የደህንነትና የስለላ አባላት ጥቃት እንደደረሰበት ሪፖርት ማድረጉን አስታውቋል። አዲስ ስታንዳርድ ለ16 ዓመታት ተከራይቶ ሲሰራበት ከነበረው ቤት በሶስት ቀናት ውስጥ ለቆ እንዲወጣ አከራዩ ባለፈው ሰኞ ማዘዛቸውን ኩባንያው አስታውቋል። ኩባንያው እንደሚለው ትዕዛዙ በፖሊስ አስገዳጅነት የተፈጸመ ነው ብሎ ይገምታል። እነዚህ ተከታታይ እርምጃዎች ነጻ የሚዲያ ድርጅቶች ከማስፈራሪያና ከህገወጥ ጣልቃ ገብነት ነጻ ሆነው የመስራት መብት እንዲሁም የህግ የበላይነት ህልውና ላይ ከፍተኛ ስጋት ይፈጥራል ብሏል። አዲስ ስታንዳርድ ድንበር የለሽ ዘጋቢዎች በምህጻሩ አርኤስኤፍ በዘንድሮ ባወጣው የፕሬስ ነጻነት መመዘኛ መሰረት ኢትዮጵያ ከ180 ሀገራት 148ኛ ደረጃ ላይ ነው የምትገኘው። በአሁኑ ወቅት 5 ጋዜጠኞች በእስር ላይ ናቸው። ይህ ዶቼ ቬለ ዲደብሊው ነው። ዩናይትድ ስቴትስ ህገወጥ ስደተኞች በሚል ወደ ካሜሩን የጠረዘቻቸው 36 አፍሪካውያን ስደተኞች እዚያው ካሜሩን ውስጥ ለመኖር ህጋዊ ሂደቶችን መጀመራቸው ተዘገበ። ጠበቃቸው እንዳሉት የኢትዮጵያ ዜጎችን ጨምሮ ካሜሩን የሚገኙት ስደተኞቹ ወደ የትውልድ ሀገራቸው ከመመለስ ይልቅ በምዕራብ አፍሪካዊቷ ሀገር ህጋዊ ፈቃድ አግኝተው መኖርን ይመርጣሉ። ከኢትዮጵያ፣ ከዲሞክራሲያዊት ሪፐብሊክ ኮንጎ፣ ጋና፣ አንጎላ፣ ሴራሊዮን፣ ኬንያ፣ ሴኔጋል፣ ዚምባብዌ እና ሞሮኮ መሆናቸው የተገለጸው እነዚህ 36 ግለሰቦች ወደ የትውልድ ሀገራቸው እንዳይባረሩ በአሜሪካ ፍርድ ቤቶች ጥበቃ የተደረገላቸው ናቸው። ስደተኞቹ በካሜሩን ዋና ከተማ ያውንዴ በሚገኝ ፍርድ ቤት ባስገቡት ማመልከቻ መሰረት በካሜሩንና በዩናይትድ ስቴትስ መካከል የተደረሰበት የፍልሰት ስምምነት እንዲታገድ ይፈልጋሉ። የስደተኞቹ ዓላማም ካሜሩን ውስጥ በህጋዊነት መኖርና ወደ ትውልድ ሀገራቸው እንዳይጠረዙ መከላከል መሆኑን ጠበቃቸው ለኤፍፒ በላኩት መግለጫ አስታውቀዋል። በመግለጫው እንደተመለከተው ክሱ ካሜሩን ከዩናይትድ ስቴትስ ጋር በተደረገ ስምምነት በአሜሪካ የኢሚግሬሽን ፍርድ ቤቶች ወደ ትውልድ ሀገራቸው እንዳይዛወሩ ጥበቃ የተደረገላቸው ግለሰቦች ወደ ካሜሩን እንዲዛወሩ መደረጉን ይቃወማሉ። ከዚህ ቀደም ስምምነት የተደረገበት ተጨማሪ እርምጃ ህጋዊነቱ እስኪረጋገጥ ድረስ ተግባራዊ እንዳይሆን እንዲሁም ስደተኞቹ ከባድ በደልና ቁምስቅል ሊደርስባቸው ወደሚችሉ ሀገራት እንዳይጠረዙ እንዲደረግም ይጠይቃል። ጀርመን በጦር መሳሪያ ኩባንያዎች ላይ ስለላ በማካሄድ የተጠረጠሩ አንድ ዩክሬናዊን አሰረች። መርማሪዎች ግለሰቡ አንድ የባቫሪያ የመከላከያ ኩባንያ ቅጽር ግቢን ፎቶግራፍ አንስቶ ፎቶግራፉንም ለአንድ የውጭ የስለላ ድርጅት በማስተላለፍ ተጠርጥሯል። ድርጊቱ ለውጭ የስለላ አገልግሎት የጥፋት ዝግጅት ሊሆን እንደሚችልም ገልጸዋል። የ33 ዓመቱ ተጠርጣሪ ባለፈው እሁድ በምስራቅ ጀርመኑ በቱሪንገን ግዛት ውስጥ ነው የተያዘው። በአሁኑ ጊዜም በቅድመ ችሎት እስር ላይ እንደሚገኝ የሙኒክ አቃቢያን ሕግና የባቫሪያ ግዛት የወንጀል ምርመራ ፖሊስ ጽፈት ቤት ዛሬ ሐሙስ አስታውቋል። ባለሥልጣናት ግለሰቡን ዝቅተኛ ደረጃ ያለው ወኪል በማለት ገልጸውታል። ይህም በአንጻራዊነት ቀላል ተግባራትን ለማከናወን በውጪ የስለላ አገልግሎቶች የተመለመሉ ሰዎችን ለመግለጽ የሚያገለግል ነው። አቃቢያነ ሕግ ግለሰቡ ለጥፋት ዓላማ ወኪል ሆኖ በመስራት መጠርጠሩን ተናግረዋል። ይሁንና ባለሥልጣናቱ በዚህ ተግባር ተሳትፏል የተባለውን የውጪ የስለላ አገልግሎት ድርጅት ማንነት አላሳወቁም። ምርመራው ሲቀጥልም ምንም ተጨማሪ ዝርዝር መረጃ ሊወጣ እንደማይችል ተናግረዋል። ይህ ዶች በለ ዲደብሊው ነው። ከዶች በለ ዜናው ለማብቃት እንሆ ዋና ዋና ርዕሶቹ። የኢትዮጵያ መንግስት ጦርና የህዝባዊ ወያኔ ሀርነት ትግራይ ታጣቂዎች ለተጨማሪ ውጊያ የሚያደርጉት ዝግጅት መቀጠሉን የተለያዩ ወገኖች አስታወቁ። ሁለት ወገኖች የሚያደርጉት የጦር ኃይል ንቅናቄም ሌላ ጦርነት ሊጫር ይችላል የሚለውን ስጋት አንሮታል። ከራያ አላማጣና አካባቢው በጦርነት ስጋት ምክንያት ከተፈናቀሉ ሴቶች መካከል በርካቶቹ ለአሰቃቂ የቡድን ጾታዊ ጥቃት፣ ለአካል ጉዳትና ለሕክምና ጦት ችግር መዳረጋቸውን አስታወቁ። አንድ የሕክምና ባለሙያ በበኩላቸው በጦርነት ወቅት ለጥቃት ተጋላጭ ለሆኑ ሴቶች ከለላ እንዲሰጥ ጥሪ አቅርበዋል። አዲስ ስታንዳርድ የተባለው የኦንላይንና የህትመት መገናኛ ዘዴ ዋና አዘጋጅ ዮናስ ከድር በኢትዮጵያ የደህንነት ሰራተኞች መታገቱን አሳታሚ ድርጅት አስታወቀ። የአዲስ ስታንዳርድ ባለቤት ጄከን ፓብሊሽንግ ፔልሲ እንዳስታወቀው ዋና አዘጋጅ ዮናስ በመንግስት የስለላ ኃይላት ከመታገቱ በተጨማሪ ተደብድቧል፣ ተንገላቷል፣ ታስሯልም። ዜናው በዚሁ አበቃ።
1: ለዓለም ዋና ዋና ዜና ሄሩት መለሰን አመሰግናለሁ።
0: የዜና መጽሔት
1: ስድስት ርዕሰ ጉዳዮች የሚተነተኑበት የዕለቱ መጽሔተ ዜናችን እነሆ ጀመረ። ቀዳሚው ዜናችን ከሰሜን ኢትዮጵያ የደረሰን ዘገባ ነው የሚሆነው። በራያ አላማጣና አካባቢው ባለ የጦርነት ውጥረት ምክንያት ከተፈናቀሉ ሴቶች መካከል በርካቶቹ ለአሰቃቂ ቡድናዊ ጾታዊ ጥቃት፣ ለአካል ጉዳትና ለሕክምና እጥረት መዳረጋቸውና በውጤቱም ሕይወታቸውን ለመምራት አስገዳጅ ወደሆነ አዲስ የሕይወት መስመር እስከ መግባት መገደዳቸውን ተናግረዋል። ኢሳያስ ገላው አነጋግረዋቸዋል።
5: ጦርነት ንብረታቸውን ከመጥፋቱ ከአካባቢያቸው እንዲፈናቀል ከመድረግ ባለፈ በራያ ለማጣ ያሉ ሴቶች ማንነታችንን ቀምቶናል ይላሉ። በጦርነቱ ውስጥ ቀዳሚ ተጠቂዎቹ ሴቶች ቢሆኑም በራያ ለማጣና ዙሪያው ያሉ ሴቶች ግን ካንድም ሁለት ጊዜ ተደጋጋሚ ጥፋት ስለተፈጸመባቸው ጦርነቱን ሽሽት አካባቢያቸውን መልቀቃቸውን ይናገራሉ። ስሟ እንዳይጠቀስ የፈለገችው ወጣትም በጦርነት ምክንያት ወደማትፈልገው ህይወት መግባቷን ትናገራለች።
6: ታጣቂዎች እዛ ያለው ያው ከመምጣቴ በፊት እንትን ሰራ ነበር ቤት ትንሽ መጠጥ ቤት ሰራ ነበርና እኔ ያው ሶስት ነው የነደፈር ጣቸውን ይዘው ሰጥተው ነው ማለት ይሄ በጣም የሚከብድ ነው። ህግ አካል የለም የራሳቸው አካል ነው የነበረው ይሰራሉ ብለው ስለማይፈጽሙ እነሱ አይሰሩም ነው የሚል ከወጣ ኋላ ነው ወደዚህ ከዛ ይሄኛውን ስራ ጀመርኩ። ልጆቼን ለማሳደግ ይሄን የሰራው ነው። ልጆቼ ግን ይሄን ስራ እንደምሰራ አያውቁም።
5: በደም መፍሰስና በወሊድ ምክንያት የሚሞቱ ሴቶች ቁጥር በርካታ ነው የሚሉት አስተያየት ሰጭም ሴቶች ላይ የሚፈጸመው ጾታዊ ጥቃት ግን የከፋ መሆኑን ይገልጻሉ።
3: ሴት ከመድኃኒት ድረስ ታጥታ ደም አጥታ ነው የሞተችው በእነርሱ ምክንያት ማለት ነው። እርጉዞቹ ለራሱ እርጉዝ ልትወልድ ብላ ለራሱ ሆስፒታል ላይ ግሊኮስ እና ብዙ እኔ ያየኋቸው ባይነ የሞቱ አሉ። ከመፈናቀል በላይ በቃ ሴት ልጅ የምትመታበት ለአምስት ለስድስት ነው የደፈሯት እኔ ባይነ አይቻለሁ። በጣም እንደዛ እንዳልሆን ብዬ ነው እኔም ሌሊት በሌሊት ወጥቼ ለህይወቴ የወጣሁት ማለት ነው። ለአምስት ለስድስት ኦፕሬሽን እስከምቀዷት ወዷ ሸርተብራ ወልዲያ ላይ ታክማ አለ።
5: ያለ ፍላጎት መደፈርና ላልተፈለገ እርግዝና መዳረግ አለ የሚሉት ከራያ አላማጣና አካባቢው ተፈናቅለው በቆቦ ከተማ የሚገኙ ተፈናቃይ ሴቶች ናቸው።
7: ባልፈለገ ሁኔታ የሚደፍሩ ወንዶች አሉ። ይህን ይኑሉ በጣም እንጂ ከበድ ያለ ነው። ከዛ ደግሞ ከመውለድ አንጻር መወሊዱ ጋር በቃ እዚህ ካምቦ ጋር ትወልዳለህ፣ ቶሎ ደራሽነት የለህም። ይሄ ሁሉ ታሳቢ ሆኖ በጣም ይከብዳል።
5: ለሶስት ሰዓት ያህል በታጣቂዎች ድብደባ ተፈጽሞብኛል ያሉት ወይዘሮ ሙሉ ጠቋር ከዚህ ቀደም ቀዶ ጥገና የተደረገበት አካላቸው ጭምር ዳግም መቀደዱን ይናገራሉ።
8: አምሽቱ ሶስት ሰዓት መጡ። መሳሪያ አንድ ጥፊ እንዲበቃኝ ብታየኝ አንዲት ወት ማሳል ሰው ነች ሰብረው ገብተው ከዚያ መትተው ይዘውኝ አምሽቱ ሶስት ሰዓት መብራት መጥ አጋድ የብዲባ አምሽቱ ስድስት ሰዓት ተመልሸ ቤት ወበረሽ ና የወበረሽ ሁላ ፈንዲቶ በሐኪም መከላከያ ወንድማለት ቤት የወስዱ አሳክሞ ወደ ለተሰብ ላከኝ።
5: አካባቢያቸውን በግጭት ምክንያት ትተው የተሰደዱ ሴቶች በቆቦ ከተማ በምሽት ስራ ተሰማርተው ኑሯቸውን ለማሸነፍ እንደሚሰሩም ጭምር ይገልጻሉ።
9: እኔ አሁን በሰይፍ አዳሪነት ሆኜ ነው የምሰራ ያለው። ከንብረት የተፈናቀየ ንብረት የሞድሞ ቆቦ ላይ ሴት አዳሪ ሆኜ ነው የምሰራ። በጣም ከባድ ነው። በዚህ ሁኔታ ሴቶችም ልክ እንደኔ ሆነው ብዙዎች የሚሰሩ አሉ።
5: አሁን ባለው ሁኔታ ሴቶች በከፍተኛ ደረጃ ለጥቃት ተጋላጭ ሆነዋል የሚሉት ስማቸው እንዳይገለጽ የፈልጉ አስተያየት ሰጭም ዳግም ጦርነትን ሸሽተን በመጣንበትም ጦርነት ይጀምራል ብለን ስጋት ውስጥ ገብተናል ይላሉ።
10: በቃ ጥቃት ይደርስባታል። ሴት የሚደፍራት ይበዛል። ደፋሪዋ ብዙ ነው የሚሆነው። ሳትፈልግ ወደ ሌላ ዓላማ ትገባለህ። አሁን ደግሞ መጣን እንደዚህ ነው እንደዚህ ነው እየተባለ በጣም ሰው ስጋት ላይ ነው፣ በተለይ በሴቶች ላይ ማለት ነው።
5: በደሴ ስፔሻላይዝድ ሆስፒታል የአንድ ማዕከል አገልግሎት መስጫ አስተባባሪ የሆኑት ሲስተር መዲና ወርቅነህም ጦርነት ባለበት ሁሉ ሴቶች ቀዳሚ ተጋላጭ ስለሆኑ የሚመለከታቸው አካላት ከለላ መስጠት አለባቸው ሲሉ ነው የሚናገሩት።
3: ጦርነቱ ከባለፈው ደግሞ ትሬንድ ስናየው ደግሞ እንዳየኸው ብዙዎቹ ሴቶች ለዚህ ተጋላጭ ነበሩ። ስለዚህ አሁንም ጦርነቱ እንደዚህ ካለ ይሄ ነገር እንደሚደገም ምንም እንትን የለውም። ግን ምንድን ነው መሆን ያለበት? ይህንን ቅድመ መከላከል ስራ መሰራት አለበት። ሴቶችን እንደዚህ ከአንድ ቦታ ወደ አንድ ቦታ ሲሄድ የሚመለከተው አካል ከለላ መስጠት አለበት።
5: ከራያ አላማጣም፣ ኮረም፣ ዛታ፣ ወፍላና ሌሎች አካባቢዎች የተፈናቀሉ ሴቶች በቆቦ ከተማ በመጠለያና ከመጠለያ ውጭ ይኖራሉ። ለዶቼ ቬለ ዘገባ ኢሳያስ ገለው።
1: በተያያዘ ዜና በሰሜን ኢትዮጵያ ሊቀሰቀስ ይችላል በሚል የጦርነት ስጋት በርካቶችን ጭንቀት ውስጥ መክተቱን ከዚህ በፊት በተካሄደው ጦርነት በርካታ ጉዳት ያሳለፉ ተጎጂዎች ተናግረዋል። ከዚህ ቀደም የጦርነት ምዕራፍ ተጎጂዎቹ እንደሚሉት ሊመጣ የሚችለው አደጋም ይበልጥ ያሳስባቸዋል። ከሰሞኑ የታየው የጦርነት ምልክት ዓለም አቀፉ ማህበረሰብን ጭምር አስግቷል። ስዩም ጌቱ ተጨማሪ ዘገባ አለው።
11: ያሳደግነው ጦርነት እናውቀዋለን። አሁን ደግሞ ሲጨምርበት ጦርነት በህይወት የሚያጠፋ ንብረት የሚያወድም እንጂ ትርፍ የሌለም ወነት አለን። ዞሮ ዞሮ ጦርነት ድርድርና ስምምነት ነው የሚቋጨው። ስለዚህ ጦርነት የሚወድ ማንም ሰብ የለም ከህፃን እስከ አዋቂ
12: ሲሉ አስተያየታቸውን ለዶችቬል የሰጡ ቀደም ሲል ከአምስት ዓመታት ግድም በፊት በሰሜን ኢትዮጵያ የተቀሰቀሰው ጦርነት ባስከተለው ጉዳት ንብረት ቀያቸውን ለቆ ለመውጣትና ለመሰደድ የተገደዱ ተጎጂ ተፈናቃይ ናቸው። አሁን ላይ በአገር ውስጥ ተፈናቃዮች ካምፕ አስከፊውን የህይወታቸውን ምዕራፍ መምራት ከጀመሩ አምስት ዓመታትን ያለፋቸው የትግራይ ክልሉ ተፈናቃይ አስተያየት ሰጪ ከዛሬ ነገ ወደ ቀያቸው ተመልሰው ሰላማዊ ኑሯቸውን ከመላው ቤተሰቦቻቸው ጋር ለመግፋት ቢያልሙም በሰሜን ኢትዮጵያ ዳግም ጦርነት ሊከፈት ዋዜማው የመጣ መምሰሉ ሌላ ስጋት ላይ ጥለዋቸዋል።
11: በጣም ያደረሰብን ስቃይና መከራ በተለይ ከዛብ ትግራይ ወጥህ ሳይሆን በግድ 700 ኪሎ ሜትር በእግራችን ተጉዘን ነው እዚህ መቀሌ ድረስ ነው። አንድ ስባለ ሁለተኛ በመንገድ ላይ ተንከባክቦ የተረፈ አለ። ከሰው ገብሳ ንብረት ምንም ማውራት አይቻልም። አሁን ንብረት ሰው ሲኖር ያፈረዋል። ግን በጣም ብዙ ሰው ህይወት ከፍሏል። ስለዚህ አእምሮ ላይ ቀበሳ ይፈጥራል። ሁለተኛ የቁም እስረኛ ነው ሆነ ያለው እዚህ አሁን ያለው መፍትሄው ነው የጨነቀን እንጂ ያው ጉዳትማ ተሸክመለዋል ችለነዋል እኮ። አሁን ያለው የጦርነት አቅጣጫ የ2013 አይነት አይመስለኝም። ምክንያቱም አቅጣጫው የቀየረ ይመስላል። እኛ ስጋታችን እሱ ነው። ካልሆነስ በዲፕሎማሲ በምን አይነት መንገድ ሊፈታ ይችላል? እሱ ነው ጭንቀት ያለብን። የሌላው ጣልቃ ገብነት ስራ አለ፣ እኛ እንጨነቃለን።
12: በተፈናቃይ ካምፕ ውስጥ ሆኖ የሚመጣውን በስጋት እንደሚጠባበቁት ተፈናቃይ ሁሉ በጦርነቱ ዳፋ ክፉኛ ተፈትነው የነበረው ወጣት አሁን ያንን ያለፈውን ተቀምጬ አልመለከትም በማለት ከክልሉ ውጪ መውጣቱን በመግለጽ ባጋራው ሀሳቡም
13: የጦርነቱ እንትን እያንዣበበ ነውና ሰውም በስጋት ላይ ነው እንዳለው። ወጣቱ ከትግራይ እየወጣ ወዳገኘበት ወደ አዲስ አበባ ይሁን ወደ መሀል ሀገር አረብ ሀገር እየፈለሰ ነው። የሰው ፍሰትም አለ። አቅም የሌለው እዛው የቀረ ትግራይ ውስጥም በስጋት ላይ ነው ያለው። ይህንን አውዳሚ የነበረውን ጦርነት እንዳይደገም በጣም በትልቅ ስጋትና ጭንቅ ውስጥ ነው ያለው ማለት ነው ማህበረሰቡና ህዝቡ። እና ይህንን ጦርነት ከጀመረ በቀላሉ ይቆማል ብለው መገመት በጣም ከባድ ነው። የሆነ ሰላም ቢፈጠር አሪፍ ነው መሰለ እንጂ በጣም አስጊ ነው የሚሆነው።
12: ባሳለፍነው ቅዳሜ ሐምሌ 25 ቀን 2018 ዓ.ም በሰሜን ምዕራብ ኢትዮጵያ ሸረሪና በሚባል አካባቢ የአንድ ቀን መጠነ ሰፊ ውጊያን ተከትለው በርካቶችን ያሰጋው ግጭት የመከፈቱ ነገር አሁንም እንዳሳሰበ ነው። በአካባቢው ላይ እያደገ የመጣውን የፖለቲካ ትኩሳት በቅርበት የሚከታተሉት የፖለቲካ ተንታኝና የህግ ባለሙያው አቶ አወት ልጅ አለም እንደሚሉትም ያለፈው ጦርነት ተጎጂዎች እንዳነሱት ሁሉ ሊመጣ የሚችለው አደጋ ያሰጋቸዋል።
14: ሸረሪና በሚባል አካባቢ ያጋጠመው ግጭት ምን ያህል ውድመት አስከተለ የሚለው በደንብ የተገለጸ አይደለም። እንግዲህ ጦርነት ሲኖር ፕሮፓጋንዳው ምናምኑ አለ። ወደ ጦርነት የማምራት አዝማሚያው እየባሰ እንደመጣ ነው ለእኔ የሚታይ ማለት ነው። ከባድ ነው በፊቱ ማለት ነው። ነገሩ በጠረጴዛ የማያልቅበት ምንም አይነት ምክንያት የለም።
12: በኢትዮጵያና ሱዳን ወሰን አካባቢ የተከሰተው የቅዳሜው የሸረሪና ውጊያን ተከትለው የአውሮፓ ሰላም ፋውንዴሽን በኢትዮጵያ ፌዴራል መንግስትና በህዝባዊ ወያኔ ሓርነት ትግራይ ህወሓት መካከል የተነሳው የፖለቲካና የጸጥታ ውጥረት እንዲረግብ ጠይቋል። ሰሞነኛው

0: ሀገራዊ ምክክር ጉባኤ በይፋ ከተጀመረ 3 ሳምንታት አልፏል። የጉባኤው እስከዛሬ ሂደት የተሳታፊዎች የርስ በርስና ከአጀንዳዎች ጋር የመተዋወቂያ ቀጥሎ በስምንቱ አጀንዳዎች ላይ የሐሳብ ማመንጫ ጊዜ ሆኖ ማለፉን ዋና ኮሚሽነር መስፍን አርአያ ለዶይቼ ቬለ ተናግረዋል። ዋና ኮሚሽነሩን ህዝብ የምክክሩን ውሎና ፍሬ ነገር በየለቱ እንዲያውቅ ለመገናኛ ብዙሃን ለምን ክፍት እንዳልተደረገ በእስር በትጥቅ ትግል ላይ ስለሚገኙ እንዲሁም አሁንም በሂደቱ ላይ የገለልተኝነትና ግልጸኝነት ጥያቄ ላላቸው ምላሽ እንዲሰጡ ጠይቀናል። አዲስ አበባን በሚመለከት በሚወጡ መረጃዎች ስጋት እየገባቸው ስለመሆኑም ጥያቄ ቀረበላቸው ፕሮፌሰር መስፍን አራያ እስካሁን የተወሰነ ነገር የለም ብለዋል። ሰለሞን ሙጬ አነጋግሯቸዋል።
1: የ250ዎቹን ውጤት በግባት መልክ እንደገና ለ500 ጥልቁ ቡድን መቅረብ ይጀምራል። ያቀርቦ በሚገባ ከተዋዩትን በትና ግባቶችን በሚገባ ካጠናቀሩ በኋላ ወደ መሃል የሚያመጡ ሐሳቦች ተነቅሰው ይወጣሉ። ለመግባባት ምክር ሐሳቦች ለሚደረስባቸው ለኮሚሽኑ ያስረክባሉ። ለመግባባት ችግር የሚፈጥሩ ነጥቦችን ደግሞ ነቅሰው ያወጡና መግባባት ላይ ያልተደረሰባቸውን እንደገና የክልልና ሁለቱ ከተማ መስተዳድሮች ጉባኤ የሚባል አለ፣ በዛ ይቀርባል። እነኛ በሚገባ ተወያይተው እንደገና ከመግባባት ምክር ሐሳብ ጋር ለ500ዎቹ ይመልሱላቸዋል። 500ዎቹ በቀረበው ላይ የሚግባቡ ከሆነ የተግባቦት ሰነድ ይሆንና ለሚመለከተው ክፍል ለትግበራ ይላካል። አይ እነኛ ወደ መግባባት ያልደረሱባቸው ከሆነ እንግዲህ ወይ ይወድቃል ወይም ደግሞ ይመለስና ለተለያዩ የውሳኔ ሂደቶች ለምሳሌ ውጭ ያለው ህዝብ የሚወስንባቸው ከሆኑ ለህዝብ ውሳኔ ይቀርባሉ። አለበለዚያ ለሌላ ጊዜ ወደ ሂደር ይኬዳል። በአፋን ኦሮሞ ዱቢና ቡልቱ የሚባል አካሄድ አላሉ እና ሂደር ማለት ነው። እንደዛ ሊደረጉ ይችላሉ።
2: ፍሬ ነገሩ ላይ የሚደረጉ ውይይቶችን ማወቅ ብንችል የሚሉ ሀሳቦች ይነሳሉ። ሰው እንዲያውቀው ሊደረግ የሚችልበት እድል አለ ወይ?
1: ሚዲያ እኮ ገብቶ አይዘግብም ሚዲያ። ምክንያቱም በዚህ ውስጥ ብዙ ንትርኮች ሊኖሩ ይችላሉ፣ ብዙ ሰጣ ገባዎች ሊኖሩ ይችላሉ ላሉ የኔ ሀሳብ አልተካተተም፣ የኔ አካባቢ የኔ ማንነት አልተካተተም የሚሉ ሰዎች ይነሳሉ እና ሰዎች በነጻ ሆነው እንዲነጋገሩ ነው እንግዲህ ሚዲያው እዛ ውስጥ እንዲካተት ያልተደረገው። አለበለዚያ ግን በዚህ ሂደት ውስጥ ሚዲያን ማስገባት ለሰዎች ነጻ ሆነው ለመነጋገር አመችነቱን ስለሚቀንሰው በሚል ነው። ወደፊት ግን ሀሳቦች በደንብ እየተብላሉ ሲሄዱ እንደ አስፈላጊነቱ ክፍት ልናደርግም እንችላለን።
2: የገጠመን ይህ ነው የሚባል ችግር የለም እስካሁን ብለዋል። ነገር ግን አንዳንድ የስነ ምግባር ጥሰቶች መኖራቸውን ማንነትን ለመጨፍለቅ ሲሞከሩም እንደታየ ገልጸዋል። እና እስቲ ምንድን ናቸው እነሱ የሚለውን።
1: ሁሉም ህዝቦች ናቸው የመጡት። ቻርጅድ የሆኑ ስሜታ የሆኑ ወገኖች ሊመጡ ይችላሉ እና የራሳቸውን ማንነት አጉልቶ ማውጣት የሚፈልጉ ይኖራሉ። በዛ ሂደት ላይ አንዳንድ ጊዜ የአፎለምታ ነገር ወይም ፈረንጆች ስሊፕ ኦፍ ዘ ታንግ የሚሉት ነገር አለ። እንደዚያ በሂደት ውስጥ ያጋጥማሉ። እኛም መታዘብ ብቻ ሳይሆን ይሄ ተገቢ አለመሆኑን እያስረገጥን ነው የምንሄደው። ስለዚህ በተወሰነ ደረጃ በመቻቻል ያ ነገር እንዳይደገም ስህተቱን እያረሙ መሄዱ ይሻላል በሚል ነው እንግዲህ እያስተካከል ነው ያለ ነው። ወደፊት ግን በዚህ የሚቀጥል ከሆነ ወደ እርምጃ መውሰድ ላይ እንገደዳለን።
2: በሂደቱ ላይ ጥያቄ የሚያነሱ አሉ፣ በእስር ላይ ያሉ አሉ፣ በውጭ ሀገር የሚኖሩ ልዩነት አለን የሚሉ አሉ፣ በትጥቅ ትግል ላይ ያሉ አሁንም አሉ። እና የእነዚህ ጉዳይ እንዴት ነው የሚታየው?
1: ምክክር የሚካሄደው በፍላጎት ነው። እዚህ አልፈልግም እያልክ ተገደህ የምትመጣበት ሂደት አይደለም እና ስለዚህ ወደዚህ እንዲመጣ ብዙ ጊዜ ጥያቄ አድርገናል። ይህንን ሂደት በተለይ ለታጣቂዎች እስከ መጨረሻ ድረስ ክፍት አድርገን ቀጥለናል እና ፍላጎት ነው የሚወስነው። በየጊዜው የምንጠየቀው ጦርነት እየተካሄደ ምክክር ይካሄዳል ወይ ነው። መልሳችን አዎ ነው። ግጭት ውስጥ ተሆኖ ምክክር ይካሄዳል። ከግጭት እንደተወጣ ምክክር ይካሄዳል። ግጭት እንዳይመጣም ወይም ደግሞ ያንዣበበ ግጭት ካለ ያን ያንዣበበ ግጭት ለመቅረፍም ምክክር ይካሄዳል። አሁን በርካታ ኢትዮጵያውያን በውጭ ሀገር የሚኖሩት በዚህ ላይ በደስታ እየተሳተፉ ነው ያሉት፣ ትልቅ አስተዋጽኦ እያደረጉ ነው ያሉት። ምክንያቱም ቀደም ብሎ አጀንዳዎቻቸውን አቅርበዋል።
2: ውስጥ በሚደረጉ ምክክሮች ላይ ጫናዎች አሉ በሚል የሚነሱ ጉዳዮች አሉ። ከዚህ በተጨማሪ ደግሞ በተለይ ርዕሰ ከተማ አዲስ አበባን በሚመለከት የሚነሱ ጉዳዮች የስጋት ምንጭ መሆናቸውን እያስተዋልን ነው እና እዚህ ላይ ያለውት ምላሽ ምንድን ነው?
1: ምንም ስጋት የለም። አሁን እስካሁን ድረስ ምንም የተወሰነ ነገር የለም። ስለ አዲስ አበባም ሆነ ስለ ድሬዳዋ፣ ስለ ማንኛውም ከተማ፣ ስለ ማንኛውም በሂደት ውስጥ በአሁኑ ሰዓት የሚወሰን ነገር የለም። እኛ እንደውም ውሳኔ አይደለም የምንሰጠው።

0: ምክረ ሀሳብን የሚወሰነውማ ተግባራዊ አካል ነው እንጂ እኛ አይደለንም። በአስር በሀምሳ በሁለት መቶ ሀምሳ እየሄድን እዚህ ደርሰናል። አሁን 500 ላይ ስንደርስ ግን ጠንካራ የሆኑ ለውሳኔ ለወደፊት የሚጠቅሙ ምክረ ሀሳቦች ይቀርባሉ ነው የምንለው። ሰዎች ደግሞ የፈለጉትን ሀሳብ ሊያነሱ ይችላሉ። አዲስ አበባ የእኛ ነች ወይም የኔ ነች ማለት ይችላሉ። አትበሉ ተብሎ አይገደቡም። ግን ይሄ ማለት ውሳኔ ማለት አይደለም። ወደፊት ግን እየዳበረ ሲሄድ ወደ ምክረ ሀሳብ ደረጃ ሊወጣ ይችላል። እንኳን ዛሬ በጥቂት ቀናትም በኋላ የሚወጣ ነገር አይኖርም። ምክረ ሀሳቦች ግን እየዳበሩ ሲሄዱ ወደ መጨረሻው ላይ ለህዝብም እየተገለጹ ይሄዳሉ። የሚደበቅ ነገር የለም።
1: በተያያዘ በኢትዮጵያ እየተካሄደ ያለው ሀገራዊ ምክክር ጉባኤውን ለማካሄድ የሚያስችሉ ዋና ዋና መስፈርቶችን የማያሟላ በመሆኑ አጥብቆ እንደሚቃወመው የአማራ ዲያስፖራ ግሎባል ፎረም አስታውቋል። ፎረሙ ባወጣው መግለጫ እንዳለው የምክክር ጉባኤው መካሄድ የነበረበት በጣም አጥፊና አስከፊ ያላቸው እርስ በርስ ጦርነቶች ከቆሙ በኋላ ሲሆን ይህንን ትልቅና ዋና የሆነውን መስፈርት የኢትዮጵያ ሀገራዊ ምክክር ኮሚሽንና ጉባኤ የማያሟሉ በመሆኑ ሂደቱን አጥብቆ እንደሚያወግዝ ገልጿል። ዝርዝሩን የአትላንታው ዘጋቢያችን ታሪኩ ኃይሉ ልኮልናል።
2: በተለያዩ ጊዜዎች በተለያዩ ሀገሮች አፍሪካ፣ አውሮፓ፣ ላቲን አሜሪካና እስያም የምክክር ጉባኤዎች መካሄዳቸው ይታወቃል ያለው የአማራ ዲያስፖራ ግሎባል ፎረም እነዚህ ጉባኤዎች የተካሄዱት ከባድ የፖለቲካ ቀውስ ባለበትና በጣም አጥፊና አስከፊ ጦርነቶች ተካሄደው ከቆሙ በኋላ ነው። የሁሉም የመጨረሻ ዓላማ ለዜጎች ሰላምን ለመፍጠር የፖለቲካ ተሐድሶ ለማድረግ የሽግግር መንግስት ለማቋቋም በፖለቲካ ቀውስ ጊዜ ተፈጽሞ ወንጀሎችን ለማጣራትና ለፍርድ ለማቅረብ በመጨረሻም ዜጎች እኛ ነን የሚሉትን ህገ መንግስት አርቅቆ ማጽደቅን የመሳሰሉት መሆናቸውን ፎረሙ ገልጿል። አሁን በኢትዮጵያ እየተካሄደ ያለው አገራዊ ምክክር ኮሚሽንና ጉባኤ ከሁለት አንዱ መስፈርት ብቻ ያሟላ ሆኖ እንዳገኘው እሱም ኢትዮጵያ ዛሬ ከፍ ባለና ታይቶ በማይታወቅ የፖለቲካ ቀውስ ውስጥ ዘፍቃ ዜጎቿ በሰላም ከአንድ ቦታ ወደ ሌላ ቦታ መዘዋወር አይችሉም፣ ይዘረፋሉ፣ ይገደላሉ፣ ስራ አጥነት የዜጎቿ ብቸኛ ጣፍንታ ሆኗል ብለዋል። የፎረሙ መግለጫ እንዳመለከተ ሁለተኛው ትልቁና ዋነኛው መስፈርት የምክክር ጉባኤው መካሄድ የነበረበት በጣም አጥፊና አስከፊ የእርስ በርስ ጦርነቶች ከቆሙ በኋላ ሲሆን ይህንንም የኢትዮጵያ ሀገራዊ ምክክር ኮሚሽንና ጉባኤ አያሟሉም። አቶ ወርቁ ሀብተ ማርያም የፎረሙ የቦርድና ስራ አስፈጻሚ ኮሚቴ አባል ናቸው።
3: መግለጫችን እንደሚለው ሁለት መስፈርቶች አሉ። አንዱ የፖለቲካ ቀውስ መኖር፣ ሁለተኛው ጦር የአጥፊና አውዳሚ የሆነ ጦር የእርስ በርስ ጦር ቆሞ ነው የምክክር ኮሚሽን የሚካሄደው። ኢትዮጵያ ውስጥ የፖለቲካ ቀውስ አለ፣ ሁላችንም የምናውቀው ነው፣ ዓለም የሚያውቀው ነው። ሰው ጠዋት ወጥቶ ቤቱ በሰላም የማይገባበት ከአዲስ አበባ ደብረ ዘይት የማይሄድበት ሩቅ ያለውን ቦታ ቶ
2: የሀገራዊ ምክክር ኮሚሽን አባላትና 4000 በሚሆኑት የሀገራዊ ምክክር ጉባኤ ተወያዮች ላይም የገለልተኛ ጥያቄ አንስተዋል። የአማራ ዲያስፖራ ግሎባል ፎረም እውነተኛ ሀገራዊ ምክክር ከተፈለገም በመጀመሪያ ደረጃ ፎረሙ በአማራ ክልል ታወጀ ያለውን ጦርነት አቁሞ ጦሩን በሙሉ አስወጥቶ አማራው በመጠኑ ልክ ቦታ ተሰጥቶት በምክክሩ ሲካፈል ብቻ እንደሆነ አመልክተዋል። አቶ ወርቁም
3: በተለይም ደግሞ ይሄ 70 ሚሊዮን የሚሆን አማራ ፉል የሪፕሬዘንትድ መሆን አለበት። ከዚህ የጎደለ ኮሚሽንም ምክክር ኮሚሽንም ጉባኤም ሊባል አይገባውም። ይሄ ከጀማመሩ የተሰናከለ የተበላሸ ነው።
2: በጉዳዩ ላይ ዋሽንግተን ዲሲ ከሚገኘው የኢትዮጵያ ኤምባሲ አስተያየት ለማግኘት ያደረግነው ጥረት አልተሳካም። የዓለም አቀፍ የግጭትና የዲፕሎማሲ ተመራማሪ አቶ ነጋሌ መኳንንት በጉዳዩ ላይ ለዶቼ ቬለ በሰጡት አስተያየት ኮሚሽኑ የተቋቋመበት ግብና አሁን በማካሄድ ላይ ያለው ፈጽሞ የተለያዩ ሆነው እንዳገኟቸው ይናገራሉ።
4: አጀማመሩ ከለውጥ ጋር የመጣ ስለሆነ ብዙ ጊዜ ሌሎች ሀገራትም እንደታየው ከለውጥ በኋላ ከጦርነት በኋላ እንዲህ አይነት ኮሚሽኖች ይቋቋማሉ። አላማቸውም ያ ለውጥ ያመጣውን ትሩፋት መሰረት ማድረግ ህዝቦች ወደ አንድነት ስለሚመጡ እሱን አስረግጦ ወደ ተሻለ ነገ ለመሄድ ነው። ግን አሁን እንግዲህ የዚህኛው ኮሚሽን ልዩነቱ የሚሆነው ምንድን መሰለ፣ የመጣበት አላማና ሲነሳ የነበረው የህዝብ አንድነት ሲነሳ የነበረው የሀገሪቱ የፖለቲካ ነባራዊ ሁኔታና አሁን ውይይት እያደረኩበት ነው የሚለው ነባራዊ ሁኔታ በጣም በፍጹም የተለያዩ
2: ተመራማሪው ጨምረው እንዳሉት አገራዊ ምክክሩን የተሳካ ለማድረግ መሟላት የሚገባቸው ሁኔታዎች አሉ።
4: አገሪቱ ያለችበት የፖለቲካዊ ሁኔታ የሚሳተፉት አካላት ስብጥርና ነጻነታቸው እንዲሁም ዓለም አቀፍ ታዛቢዎች በዘርፉ ልምድ ያላቸው ብዙ ሀገራት ላይ እየሰሩ እውነት ውጤት አመጡ ሰዎች አሉ። ስለዚህ እነዚህን አካተ ካላደረከው እንኳን በይፋ ጦርነት ባለበት ሀገር አሁንም ቢሆን መልሶ እነዛው ጥያቄዎች ላይ መዳከር ካልሆነ እውነትም ሀገሪቱ የምትፈልገውን ውጤት ያመጣልም ልንመስለለን። አሁንም ቢሆን ወደዛ እንዳይመለስ ስጋት አለኝ።
2: ለዶቼ ቬለ ሬዲዮ ለተጠናቀረው ዘገባ ታሪኩ ኃይሉ ነኝ ከአትላንታ ጆርጂያ።
1: ከአትላንታ ጆርጂያ ወዲህ ወደ ቦርን መለስ ስንል መቀመጫውን ኒውዮርክ ያደረገው የጋዜጠኞች ተከላካይ ኮሚቴ በእንግሊዘኛ ምህጻሩ ሲፒጄ ለስድስት ሀገራት ጋዜጠኞች እውቅና ሰጠ። 16ቱ የታሰሩ ኤርትራውያን ጋዜጠኞች ናቸው። ለጋዜጠኞች መብት የሚሟገተው ዓለም አቀፍ ተቋም ኢትዮጵያ ውስጥም በእስር ላይ የሚገኙ አምስት ጋዜጠኞች እንዲፈቱ ለሀገሪቱ ባለስልጣናት ጥሪ አቅርቧል። ሸዋዬ ለገሰ።
5: ዓለም አቀፉ የጋዜጠኞች መብት ተሟጋች ሲፒጄ በ36ኛው ዓመታዊ የፕሬስ ነጻነት ሽልማት መርሃ ግብሩ ከስድስት ሀገራት ለተመረጡ ጋዜጠኞች ክብርና እውቅና ለመስጠት መዘጋጀቱን ይፋ ያደረገው ትናንት ነው። በመጪው ዓመት ህዳር ወር አጋማሽ በሚካሄደው ዓለም አቀፍ የፕሬስ ነጻነት ቀን ሽልማት በመስጠት የሚያከብረው የኮሎምቢያ፣ ኤርትራ፣ ኤልሳልቫዶር፣ ሃንጋሪ፣ ሊባኖስ እና ሚያንማር ጋዜጠኞችን ነው። ሲፒጄ እንደሚለው ኤርትራ ውስጥ ገለልተኛ መገናኛ ብዙሃን ከታፈነና አንዳንድ ጋዜጠኞችም ከታሰሩ በያዝነው ጎርጎሮሳዊ ዓመት 25ኛ ዓመት ደፈነ። እንደ ተቋሙ በተለይ በጎርጎሮሳዊ 2021 ዓ.ም መስከረም 18 ቀን ኤርትራ ፕሬስ ጥቁር ማክሰኞ ተብሎ ሊገለጽ የሚችል ነው። በዚህ ዕለት የአገሪቱ መንግስት የግል የነበሩ ጋዜጦችን ዘጋ። በቀጣይም አማኑኤል አስራትና ዳዊት ኢሳቅን ጨምሮ 16 ጋዜጠኞችን አሰረ። የታሰሩት ጋዜጠኞች ክስ አልተመሰረተባቸውም ወይም ለፍርድ አልቀረቡም። ከቤተሰቦቻቸውም ሆነ ከጠበቆቻቸው ጋር እንዳይገናኙ ተደርገው ታስረዋል። እንደ ሲፒጄ በጎርጎሮሳዊ 1996 በኤርትራ የፕሬስ አዋጅ ሲታወጅ የመጀመሪያውን የግል ጋዜጣ ማተም መጀመሩን የነገረን ጋዜጠኛ ማህሪ አብርሃም በሙያው ምክንያት ለስደት ከተዳረገ 25 ዓመት አልፎታል። በሲፒጄ ውቅና የተሰጣቸው ከታሰሩት አብዛኞቹ የሙያ ባልደረቦቹ በህይወት እንደሌሉ ነው የገለጸው።
6: ሁሉም ጋዜጠኞችና ጋዜጦች በ2001 ሲዘጉ የታሰሩ ጋዜጠኞች እስካሁን አብዛኛዎቹ በህይወት እንደሌሉ ነው የሚታወቀው። የቀሩም ዜራዊሮ በሚባል እስር ቤት እስካሁን ክስ ሳይመሰረትባቸው በምን ሁኔታ እንዳሉ የማይታወቁበት የሚመጣው መስከረም 25 ዓመታቸው ይሞላል።
5: የፖለቲካ ተንታኙ አብዱራህማን ሰይድ በበኩላቸው ኤርትራ ውስጥ አንድ ሰው ሲታሰር የታሰረበት ምክንያትም ሆነ ያለበት ስፍራ አይታወቅም ይላሉ።
7: በኤርትራ ውስጥ አንድ ሰው ከታሰረ የመታሰሩ ምክንያት አይታወቅም። የትም እንደታሰረ አይታወቅም። ቤተሰቡም ከጠየቁ የገባ ልጃችን ካሉ እሱም ችግር ውስጥ ይገባሉ።
5: ኤርትራዊ ስደተኛ ጋዜጠኛ መሀሪ የአገሪቱን የፕሬስ ነጻነት ይዞታ በሚመለከት ሲናገር
6: ኤርትራ ከዛ በኋላ ከተማ ውስጥ የምትገኝ ሀገር ናት። የመናገር፣ የማሰብ፣ የመጻፍና ሌላ ኢንፎርሜሽን የሌለባት ሀገርና እስካሁንም ኢንተርኔት የሌለባት ሀገር፣ መገናኛም የሌለባት ሀገር፣ ከፍተኛ ጭቆና ላይ የምትገኝ ሀገር መሆኗን የነዚህ የጠፉ ጋዜጠኞች ትልቅ ምስክርነት ነው ማለት ይቻላል።
5: አብዱራህማን ሰይድም እንዲሁ ይህን ሀሳብ ይጋራሉ።
7: ኤርትራ ውስጥ የሚዲያ ነጻነት የለም። ጋዜጠኞች ሲታሰሩ ሲሰደዱ ቆይተዋል። በአሁኑ ጊዜ በኤርትራ ውስጥ ያለው ጋዜጣ ወይም የሚዲያ ተቋማት በመንግስት ስር ያለ ነው። የውጭ ሀገር ሚዲያም ለኤርትራ የመግባት ፍቃድ አያገኙም። ስለዚህ ከኤርትራም የውጭ የሚዲያ ተቋማት ሪፖርት ማድረግ አይችሉም። ለዚህ ነው ኤርትራን ብዙዎቹ ሲገልጿት የአፍሪካ ሰሜን ኮሪያ እያሉ ነው የሚጠሯት።
5: ጋዜጠኛ መሀሪና እንደሱ እስርም ሆነ ሞትን ሸሽተው ለስደት የተዳረጉ የሙያ አጋሮቹ ስዊድን ላይ ባቋቋሙት በስደት የሚገኙ የኤርትራ ጋዜጠኞች ማህበር አማካኝነት መረጃን ለማድረስ እንደሚሞክሩ ይናገራል። ሲፒጄ ለታሰሩ 16 የኤርትራ ጋዜጠኞች እውቅና መስጠቱ እንደሱ አገላለጽ ቢዘገይም ትርጉም አለው።
6: ዋናው ነገር ዘግይቶ የመጣ ሬኮግኒሽን ቢሆንም 25 ዓመታቸው በጣም ትልቅ ፍጻሜ እና ትልቅ ስኬት ነው ለኤርትራ የፕሬስ ነጻነት ትግል እና ጋዜጠኞቹ ለከፈሉት መስዋዕትነት ትልቅ እውቅና ነው።
5: የዘንድሮ የፕሬስ ነጻነት ተሸላሚዎች በመላው ዓለም ጋዜጠኞች ለሙያቸው ያላቸው ቁርጠኝነትና ድፍረት ተምሳሌት እንደሆኑ የሲፒጄ ዋና ስራ አስኪያጅ ጆዲ ጊንስበርግ ተናግረዋል። ሲፒጄ ከትናንት በስቲያ ባወጣው መግለጫው ደግሞ ኢትዮጵያ ውስጥ የዛሬ 3 ዓመት በነሐሴ ወር ለእስር የተዳረጉ 5 ጋዜጠኞችን በስም ዘርዝሮ ባለስልጣናት ከእስር እንዲለቋቸው ጥሪ አቅርቧል። ሲፒጄ ጋዜጠኛ ገነት አስማማው፣ ጎበዜ ሲሳይ፣ መስከረም አበራ፣ አባይ ዘውዱና ዳዊት በጋሻው አማራ ክልል ስለተከሰተው አለመረጋጋት በመዘገባቸው መታሰራቸውን አመልክቷል። ጋዜጠኝነት አሸባሪነት አይደለም ያለው ሲፒጄ ታሳሪዎቹ ከፍርድ በፊት መታሰራቸውና በተራዘመው የፍትህ ሂደት ምክንያት ሳይፈረድባቸው እየተቀጡ እንደሆነም አመልክቷል። ሲፒጄ ባለስልጣናት ጋዜጠኞችን እንዳሸባሪ መያዝ እንደሌለባቸው በማመልከትም አፋጣኝ ሚዛናዊና ግልጽ የፍትህ ሂደት እንዲኖርና በፍትህ ሂደቱም መብታቸው እንዲከበር እንዲያደርጉ ጠይቋል።
1: ተከታዩ ዘገባችን ወደ አዲስ አበባ ይወስደናል። ሳውዲ አረቢያ ሰሞኑን ይፋ ያደረገችው የ14 ሀገራት የባህር ላይ እንቅስቃሴ መከላከያ ቅንጅት በይፋ ከተገለጸው ዓላማ የሰፋ እንድምታ እንዳለው አንድ አንጋፋ የጸጥታ ተንታኝ ተናግረዋል። በይፋ የተገለጸው ዓላማ የቀይ ባህርና አካባቢውን የመርከቦች መተላለፊያ ደህንነት ከማስጠበቅ ጋር የተያያዘ ቢሆንም የአባላቱ ስብጥር ግን ከዚያ በላይ ትርጉም እንደሚሰጠው ተናግረዋል። ኢትዮጵያ በስብስቡ ያልተካተተችው በግብጽ ምክንያት ሊሆን እንደሚችልም እኚሁ የጸጥታ ተንታኝ ለዶቼ ቬለ ጠቁመዋል። እስክንድር ፍሬው ዝርዝር ዘገባውን ልኮልናል።
8: ሳውዲ አረቢያ 14 ሀገራት አባል የሆኑበትን የባህር ላይ እንቅስቃሴ መከላከያ ቅንጅት ይፋ ያደረገችው ባለፈው ወር መጨረሻ ነው። የሳውዲ አረቢያ የመከላከያ ሚኒስቴር እንዳስታወቀው ቅንጅቱ የተመሰረተው በባቤል መንደብ ሰርጥ በቀይ ባህርና በኤደን ሰላጤ ያለውን የመርከቦች እንቅስቃሴ ለማሳለጥና ከጥቃት ለመከላከል ነው። ይፋ በተደረገው የመስራች ሀገራት የጋራ መግለጫ መሰረት አፍሪካውያኖቹ ግብጽ፣ ሱዳን፣ ጅቡቲ፣ ሶማሊያ፣ ናይጄሪያና ኮሞሮስ በስብስቡ ውስጥ ተካተዋል። ቅንጅቱ ይፋ የተደረገው የሁቲ ታጣቂዎች በቀይ ባህር ሲያልፉ በነበሩ 2 የሳውዲ አረቢያ ነዳጅ ጫኝ መርከቦች ላይ ጥቃት መፈጸማቸው በተገለጸ በቀናት ውስጥ ነው። በእንግሊዝኛው ምህጻረ ቃል ISS በመባል በሚታወቀው የጸጥታ ጥናት ተቋም ከፍተኛ ተመራማሪ የሆኑት ሞዝስ ኦኬሎ ለዶቼ ቬለ እንደገለጹት የሁቲዎች ጥቃት የፈጠረው ስጋት በሳውዲ ለተፈጠረው ቅንጅት መነሻ መሆኑ ግልጽ ነው። እሳቸው እንዳሉት ጥያቄ የሚያስነሳው ነገር አባል የተደረጉት ሀገራት ስብጥር ነው።
9: The countries that are a part of this coalition are rather unique.
8: ፈተናው የሚመስለኝ ምንድነው የዚህ ቅንጅት አካል የሆኑት ሀገራት ለየት ያሉ ናቸው ማለት ግብጽን፣ ሶማሊያንና ጅቡቲን ያካትታል። የራሳቸው የቀይ ባህር ፈተና ያለባቸውን ኤርትራንና ኢትዮጵያን ግን ያካትታል። ከቦታው በጣም ርቀ የምትገኘውን ናይጄሪያንም ያካትታል። በቅንጅቱ ውስጥ ካልተካተቱት የአፍሪካ ቀንድ ሀገራት አንዷ ኢትዮጵያ ናት። ኢትዮጵያ የባህር በር ለማግኘት የተንቀሳቀሰች መሆኑን መግለጿ ካላስደሰታቸው ሀገራት አንዷ ደግሞ ግብጽ ናት። ኢትዮጵያ በ14ቱ ሀገራት ስብስብ ያልተካተተችውም በካይሮ ምክንያት ሊሆን እንደሚችል ኦኬሎ ተናግረዋል። ኢትዮጵያ መጋበዝ አለመጋበዟን አናውቅም። ሁሉም ምልክቶች የሚያመለክቱት ግን ኢትዮጵያ ያልተካተተችበት ምክንያት በከፊል ግብጽ በመካተቷ ነው። ደግሞም ግብጽ ለረጅም ጊዜ ማንኛውም የቀይ ባህር አስተዳደር ጉዳይ የሚመለከተው ባህሩን የሚያዋስኑ ሀገራትን ብቻ እንደሆነ ስትገልጽ ቆይታለች። የ14ቱን ሀገራት የባህር ላይ መከላከያ ቅንጅት በተመለከተ እስካሁን ከኢትዮጵያ መንግስት የተሰማ አስተያየት የለም። ካይሮ በአካባቢው የምታራምደው አቋም ግን ከአዲስ አበባ በኩል ነቀፋ ሲቀርብበት ቆይቷል። ባለፈው ግንቦት ወር መግለጫ የሰጡት የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ግብጽ በምስራቅ አፍሪካ ቀጠና የምትከተለው ፖሊሲ ኢትዮጵያን የመከበብ ስትራቴጂ መሆኑን በመግለጽ ተችተዋል። ኦኬሎ እንደሚሉት ከካይሮ ጋር እየሰሩ ያሉ ተመሳሳይ ሀገራት በቅንጅቱ ውስጥ ተካተዋል። ቅንጅቱን ለመቀላቀል የወሰኑትን የተወሰኑ የአፍሪካ ቀንድ ሀገራት ከተመለከትክ በኢትዮጵያ ዙሪያ ያለው የከበባ ማዕቀፍ አባላት የሆኑ ተመሳሳይ ሀገራት ናቸው። እዚህ ላይ እየተናገርኩ ያለሁት ግብጽ በዚህ ቅንጅት ውስጥ ልትጫወት የምትችለውን ሚናና ከኢትዮጵያ ጋር ያላትን የቆየና መራር የሆነ አለመግባባት ነው። እየተናገርኩ ያለሁት ስለ ሶማሊያም ነው። በሳውዲ አረቢያ የሚመራው ቅንጅት ይፋ የተደረገው የተለያዩ የመካከለኛው ምስራቅ ሀገራት በአፍሪካ ቀንድና በቀይ ባህር አካባቢ የሚያደርጉት ፉክክርን በቀጠለበት ወቅት ነው። እስራኤልና ዩናይትድ አረብ ኤምሬቶች በአንድ ወገን፣ ሳውዲ አረቢያ፣ ቱርክና ግብጽ ደግሞ በሌላ ወገን በመሆን በአካባቢው ያላቸውን ተጽዕኖ ለማሳደግ ሲፎካከሩ ቆይተዋል። በሳውዲ የሚመራው ቅንጅትም ከዚያ ፉክክር አሰላለፍ ተጽዕኖ ነጻ አይመስልም ሲሉ ኦኬሎ ተናግረዋል።
9: There's elements of Middle Eastern power, you know, dynamics at play. especially because you do not see
8: በቅንጅት ውስጥ የመካከለኛው ምስራቅ የኃይል አሰላለፍ መዋቅር ማሳያዎች አሉ። በተለይ ዩናይትድ አረብ ኤምሬቶችን በቅንጅት ውስጥ ስለማታይ ነገር ግን ዩናይትድ አረብ ኤምሬቶች ከሌሎች ሀገራት በጣም በበለጠ ሁኔታ በቀይ ባህር ወደቦች ላይ ከፍተኛ ተጽዕኖ ያላት ናት። ከበርበራ እስከ ቦሳሳ የሚደርስ እናም በአፍሪካ ቀንድና በቀይ ባህር አካባቢ ያለው የመካከለኛው ምስራቅ መካከለኛ ሀያላን ሀገራት አስተላለፍ በቅንጅት ውስጥም አለመፋለሱን ኦኬሎ ገልጸዋል። ለዲደብሊው እስክንድር ፍሬው ከአዲስ አበባ።
1: አድማጮቻችን በመከታተል ላይ የምትገኙት ከዚህ ከቦን ከተማ በቀጥታ ከሚሰራጭላችሁ የዶች ቬለ የቀጥታ ስርጭት ስቱዲዮ የሚተላለፍላችሁ የሐምሌ 30 ቀን 2018 ዓ.ም ተመረጥ የዕለተ ሐሙስ የቀጥታ ስርጭታችን ነው። ለዕለቱ ያልነው የዜና መጽሔት መሰናዷችንም በዚሁ ተቋጭቷል። ወደ ሳምንታዊ የዝግጅታችን ምዕራፍ ነው የማሸጋግራችሁ። የባህል መድረክ ያየር ሰዓቱን ይረከባል። በዛሬው የባህል መድረክ ዝግጅታችን በሮም የደመቀው የኢትዮጵያውያን የባህልና የስፖርት ፌስቲቫልን ነው የሚመለከተው። በሮም ከተማ በተካሄደው 21ኛው የአውሮፓ የኢትዮጵያውያንና ትውልድ ኢትዮጵያውያን የስፖርትና የባህል ፌስቲቫል በሺዎች የሚቆጠሩ ታዳሚዎች ተሳትፈዋል። ዝግጅቱ የባህል የአንድነትና የፍቅር መድረክ ሆኖ ማለፉን ታዳሚዎች በወቅቱ ተናግረዋል። ሃይማኖት ጥሩነህ ተከታዩን ዘገባ እንዲህ አሰናድታለች።
10: የባህል መድረክ
11: ዘመኑ እንደ አውሮፓውያኑ አቆጣጠር 1960 ዓመተ ምህረት ላይ ይቆጥራል። በወቅቱ ኦሎምፒክን የምታስተናግደው ሮም ጉዳናዎቿ ላይ አንድ ያልተጠበቀ ትዕይንትን እያስተናገደ ነበር። እንኳን በባዶ እግር ይቅርና በምቹ ጫማም ለመሮጥ የማይመቹት በዛ ዘመናትን በተሻገሩና የከተማዋ መገለጫ ጌጥ በሆኑ የድንጋይ ንጣፍ የተሰሩት ጉዳናዎቿ አንድ ብቸኛ ጥቁር አፍሪካዊ አትሌት እሱ ከፊት ቀድሞ ሌሎች ነጭ አትሌቶችን ከኋላው አስከትሎ ባሸናፊነትና ቆፍጣና ገጽታን ተላብሶ ወደፊት በመገስገስ ወደ ጥንታዊዋ ታሪካዊ የኦሎምፒክ የማራቶን ፍጻሜ ስፍራ ወደ ሆነው ጥንታዩ የአንፊ ቲያትር አቅራቢያ ወደሚገኘው ዘ አርች ኦፍ ኮንስታንቲን በድል ሲያመራ ዓለም አይኑን ማመን አቅቶታል። ሮም በመጀመሪያው ጥቁር አፍሪካዊ ኢትዮጵያዊ ጀግናው አትሌት አበበ ቢቂላ የማራቶን ድል ተደነቀችም ተደመመችም እንዲሁም ደመቀችም። ከ66 ዓመት በኋላ ደግሞ ሮም በኢትዮጵያውያኑ የስፖርትና የባህል ድግስ ከያሉበት የተሰባሰቡ በብዙ ሺህ የሚቆጠሩ ኢትዮጵያውያን እና ትውልደ ኢትዮጵያውያን ሰሞኑን ሲያደማምቋት ሰነባብተዋል። የተከበራችሁ አድማጮቻችን ይህ የባህል ዝግጅታችን ነው። ሰሞኑን በጣሊያን ሮም ተካሂዶ በተጠናቀቀው በአውሮፓ የኢትዮጵያ ስፖርትና ባህል ድግስ ላይ ቆይታ ላይ ትኩረት አድርጓል። ከዝግጅቱ ጋር ሃይማኖት ጥሩነህ ነኝ። አብራችሁን ቆዩ። ይህ የስፖርትና የባህል ድግስ በአውሮፓ የኢትዮጵያ ስፖርትና ባህል ፌዴሬሽን አዘጋጅነት መካሄድ ከጀመረ 21 ዓመታትን አስቆጥሯል። በየዓመቱም በተለያዩ የአውሮፓ ከተሞች በሚካሄደው በዚሁ ዝግጅት ለኢትዮጵያውያኑና ትውልደ ኢትዮጵያውያኑ ቀን ቆጥረው በየዓመቱ የሚታደሙበት መድረክም እየሆነ መጥቷል። ከዓመት ወደ ዓመት የተሳታፊዎች ቁጥር መበራከቱን ተከትሎም ፌስቲቫሉ ኢትዮጵያውያኑ ባህላቸውን የሚያንጸባርቁበት አንድነትና ፍቅራቸውን የሚያሳዩበት እየሆነ መምጣቱ ድግሱን ተናፋቂ እንዲሆን አድርጎታል ይላሉ የዝግጅቱ ታዳሚዎች።
12: ስሜ ፍራት አለማ ይባላል። ከግሪክ ነው የመጣሁት። እዚህ ደግሞ ቁጭ ብዬ ያየሁት ብዙ ከብዙ አገር የተነፋፍቆ ያለ ሰው ምን ያህል ተንገብግቦ ሰላም እንደሚባባል አብሮ ያደጉ ናቸው ምናምና ተገናኙ እዚህ ጋር እና ሾክ አረኩ። ወንድ ልጅ እንደዚህ ተቃቅፎ ሲንገበገብ በጣም ምንችን ይላል እና በጣም ነው ደስ የሚል መሰብሰባችን፣ አንድነታችን፣ ፍቅራችን። እውነትም ፍቅር አለ። አሁንም እውነት ነው የምነግርሽ፣ አንድነቱ እንዳለ ኢትዮጵያዊነት መነፋፈቅ እንዳለ ያልተነቃነቀ ፍቅር እንዳለ በየአመቱ እውነትም በጣም እድለኞች ነው ይህ መፈቀዱ በኢሮፕ ተሰባስበን ለመገናኘ።
11: ወይዘሮ ይፍራታም አክለው ሲናገሩ
12: ባህላችንማ እንግዲህ እንደኔ እንግዲህ እናት ነኝ። እንደ ባህሌ ፈረንጅ ሀገር ያሉ ወጣቶች ቆንጆ ቆንጆ ልጆች አሉ። አለባበሱ ያው የአውሮፕ ነው። እንደ ባህላችንም የለበሱ አሉ። ብዙ ሴቶች ይበዛሉ። ስርዓት የጠበቀ ቤተሰብ ከቤተሰብ ጋር ልጁን እየገፋ ቤተሰቡን እየገፋ እናለ እዚህ ምኑ አለ፣ ክትፎ አለ፣ ጥሬ ስጋው አለ፣ ምኑ ቀረ፣ ሽሮ አለ፣ ምስሩ በየአይነቱ፣ የጾም በየአይነቱ አለ። ይሄ ልጃችን በጣም ይወዳል። ቃተኛና ቃተኛ ይዘን ሄደናል። እጅግ በጣም ደስ ይላል። ብዙ ሀገር አይቻለሁም። ኢትዮጵያዊነት የለኛል።
11: በዚሁ ከሐምሌ 20 እስከ ሐምሌ 25 2018 ዓመተ ምህረት በሮም ከተማ በተካሄደው ፌስቲቫል ከባህል መድረክነቱን ባለፈ ተጠባብተው የከረሙ ወዳጆች ቤተሰቦች የሚገናኙበት መድረክ መሆኑም ተወዳጅነቱ ይበልጥ እየጨመረ እንደመጣም ይነገርለታል። ይሁንና በዝግጅቱ ላይ የሚታዩ አንዳንድ ችግሮችና ጉድለቶች ቢኖሩም ይህ መሰሉ ዝግጅት ሊጠናከርና ለወደፊቱም ለአዲሱ ትውልድ መገናኛ መድረክ ሊፈጥር እንደሚችል የሚገልጹት ድግሱን ለመታደም ከፈረንሳዊዋ ኦርሊዮ ከተማ ወደ ሮም የመጡት አቶ ሙሉነህ አያሌው ናቸው።
13: ኦሮሞ፣ አማራ፣ ትግሬ፣ ሱማሌ ሁሉም የፈለገ ሙዚቃ ይከፈት፣ ሁሉም ተነስቶ ይጨፍራል። እዚህ ያለው የኢትዮጵያዊነት ፍቅር በእውነት በጣም ደስ የሚል በጣም ደስ የሚል ነው። እርስ በርሱ ህዝቡ ተዋዶ ተከባብሮ ነው ያለው እና ሰው ደግሞ እርስ በርስ የተጠፋፋ ጓደኛ የሚገናኝበት እሰየው የሚያስብል ልጆቻችንን ደግሞ እዚህ ያመጣን ማሳየት አለብን። የሀገራቸውን ባህል ማወቅ አለባቸው እና አንዳንድ ችግሮች በየአመቱ ቢኖርም ከየጉድለታችን ጉድለታችንን እያስተካከልን እኔ ይበረታታ ይቀጥል ነው ምለው።
11: ኢትዮጵያና ጣሊያን ያላቸው ታሪካዊ ግንኙነት ከቀኝ ግዛት ጋር በተያያዘ የጦርነት ታሪክ ቢጋሩም በሌላ መልኩ የሁለቱ ሀገራት ግንኙነት ስር የሰደደ መሆኑን የሚያመላክቱ በርካታ ጉዳዮች እንዳሉ ይነገራል። እኔም በሮም በነበረኝ ቆይታ ትኩረቴን ከሳቡት ነገሮች መካከል ምንም እንኳን ዛሬ ላይ በሮም አደባባይ የአክሱምም ሆነ የሙሃንበሳ ሐውልቶች ለእይታ ባይኖሩም በታዋቂ የሮም ሙዚየሞች በርካታ የኢትዮጵያ ቅርሶች የሚገኙ መሆናቸው ይነገራል። እንዲሁም በዶጋሊ ጦርነት ለተሰዉ የጣሊያን ወታደሮች በሮም የቆመው ሐውልትን ጨምሮ በኢትዮጵያ የተሰየመው መንገድ፣ በአዲስ አበባ ስያሜ የሚጠራው የከተማ አውቶቡስ ፌርማታ የሚጠቀሱ ናቸው። የበርካታ ኢትዮጵያውያንና ትውልደ ኢትዮጵያውያን መኖሪያ የሆነችው ሮም የሚገኘው የኢትዮ ሮማ ስፖርትና ባህል ማህበር በሁለቱ ሀገራት መካከል ያለውን የባህል ግንኙነት ለማጠናከር የተለያዩ በርካታ ስራዎችን እየሰራ እንደሚገኝ የገለጹልን አቶ ሮቤርቶ ካንቲ በከተማቸው የተደረገው ፌስቲቫልም የተሳካ እንዲሆን ለማድረግ ከፌዴሬሽኑ ጎን በመሆን እገዛ አድርገናልም ይላሉ።
14: የእኛ ማህበር ኢትዮ ሮማ የስፖርትና የካልቸር ነው የሚለው ካልቸሩ ላይ ደግሞ ትኩረት መስጠት ያስፈልጋል በሚለው እዚኛውን ለምሳሌ የሙዚቃ ባንድ አለን፣ የቲያትር ባንድ አለን፣ የተለያዩ ቲሞች አሉ። የሆኑ ኢትዮጵያዊነት እዚህ የተወለዱ የሚያሳዩ ይሆናሉ ማለት ነው። እዚህም ተወልደው ወይም ደግሞ በልጅነታቸው በጣም መተው ያደጉ ናቸው እና የእኛን ባህል ደግሞ እዛ ሲያሳዩልን እውቀታቸውን ለእኛ ደስታ ነው፣ ትልቅ ነገር ነው። በተጨማሪ የምታየው ዝግጅቱ ላይ አብዛኛው ኢትዮጵያዊና የኢትዮጵያ ወዳጅውን እንጂ ብዙ ኢሮፓውያንንም እያየሽ ነው። ይሄ ደግሞ ብዙ ኢንቴግሬሽን ይፈጥራል፣ ብዙ ፍቅር ይፈጥራል። ኢትዮጵያዊነታችንን መንገድ ይከፍትልናል። ጥንታዊ ነን፣ ብዙ ነገር አለን። ያንን ብዙ ነገር ግን ገና አላሳየ ነው። ማሳየት አለብን፣ ማሳወቅ አለብን፣ መስማማት አለብን። ትልቁ ነገር ደግሞ መስማማት ነው። አሁን የዚህ በዓል ትልቁ ነገር ምንድን ነው? ማንም ከማንም አይለያይም። የፖለቲካ አመለካከቱን ይዞ መምጣት ይችላል፣ የራሱ ነው። ዘሩን ይዞ መምጣት ይችላል፣ የራሱ ነው። እዚህ ስለ ዘር ስለ ፖለቲካ አናወራም። የምናወራው ኢትዮጵያዊነት አረንጓዴ፣ ቢጫ፣ ቀይ ነው። ይሄ ነው። አንድ ነን ሁላችንም።
11: በዚሁ የስፖርትና የባህል ፌስቲቫል መድረክ አንድ ቀን የኢትዮጵያ ቀን ተብሎም ስያሜን አግኝቷል። በዚሁ ቀንም ወደ ዝግጅቱ ስፍራ የሚያቀኑ ታዳሚያን ሁሉ በተለያዩ የኢትዮጵያ ባህላዊ አልባሳት፣ ቀለማትና እንዲሁም ጌጣጌጦች ደምቀውና ተውበው ሲታዩ፣ በዝግጅቱ ላይም ከኢትዮጵያ ከያንያን በመምጣት የሙዚቃ ስራቸውንና ባህላዊ ትርኢቶችንም የሚያቀርቡበት ልዩ ቀን ነው። ዘንድሮም በዚሁ ልዩ የኢትዮጵያ ቀን እንደ ፍቃድ አዲስ ነቃ ጥበብ ብርሃኑ ተዘራና ታዋቂ የማሲንቆ ተጫዋች አዲስ አለማየሁን ጨምሮ የተለያዩ አርቲስቶችም የመድረክ ስራዎቻቸውን አቅርበዋል።

0: በማህበራዊ ሚዲያዎች በመታቀርባቸው የፉከራና ሽለላ ስራዎቿ ታዋቂነትን እያተረፈች የመጣችው የጀርመኗ ኗሪ ወይዘሮ ሙሉ ዓለም በፕሮግራሙ መጣበብ ስራዎቿን በዝግጅቱ በለቱ ለታዳሚው ማቅረብ አትችልም። እንዲህ በመሰለው ዝግጅት ለመታደም መቻላቸው ግን ልዩ ስሜትን የፈጠረባት እንደነበር ትገልጻለች።
1: እኔ በሽለላ ነው የምታወቀው። ብዙ ጊዜ የድሮ የአባቶቻችን ሽለላ እንዲህ ባይነታቸው እንግዲህ ዛሬ ሞክረን ነበር አልሳካም። ሁላችንም ስደት አስገድዶን ተለያይተን ያለ ነው። ወደ አንዱ ወደዚያ አንዱ ወደዚህ እንግዲህ በዚህ ደግሞ ይሄ መድረክ ተገኝቶ የአንድነት መስበኪያ ብቻም ሳይሆን የካልቸራችን እንዳይረሳ ፋሚሊ ነው እንደ አንድ ሀገር ልጆች ሳይሆን መንታዩ እንደ ቤተሰብ ሳንተውቅ በዚህ በመግባባት ይሄ ድንቅ ነገር ነው። እውነት ለዓለም ራሱ በሰፊው መደረስ አለበት ብዬ ነው። ባህላችን አንድነታችን ተጠናቆ መቀጠል አለበት ነው የምለው። ደስ በቃ እኔ ቃላት የለኝም የእውነት።
0: ጥንታዊቷ የሮም ከተማ በስነ ህንፃ፣ በሐውልቶች፣ በውሃ ፏፏቴዎችና በሙዚየሞቿ ከአውሮፓ በብዛት የሚገኝባት ከተማ መሆኗን ተከትሎ እጅግ በርካታ ቱሪስቶች የሚስተናገድባት ተወዳጅ ከተማ እንደሆነች ከተማዋን የጎበኙ ሁሉ ይመሰክሩላታል። በሌላ በኩልም ሮም በዓለማችን ተወዳጅ የሆነው የጣሊያን ምግቦች አቅራቢነቷም ትታወቃለች። ጣሊያናውያን ለራሳቸው የምግብ ጣዕም እጅግ ቅርብ እንደሆኑ ይነገርላቸዋል። ይሁንና ጣሊያኖች ከለመዱት ፓስታና ፒዛ፣ ሹካና ማንኪያ ወደ በእጅ ተቆርሶ ወደሚበላው የኢትዮጵያ ባህላዊ ምግብ ጣዕም ጋር እንዲተዋወቁ ብሎም እንዲላመዱ እያደረጉ ካሉ የኢትዮጵያ ባህላዊ ምግብ ቤቶች አንዱ ሞሰብ ሬስቶራንት ነው። ስራውን በፓርማ ከተማ ከጀመረ ገና 3 ዓመታትን ያስቆጠረ ሲሆን በአጭር ጊዜ ውስጥም ተለየ አቀራረቡ በብዙዎቹ ጣሊያናውያንና ኢትዮጵያውያን ዘንድ እውቅናን እያገኘ የመጣው ሞሰብ ባህላዊ ምግብ ቤት ሰሞኑን ደግሞ ወደ ሮም በመዝለቅም በኢትዮጵያውያኑ ዓመታዊ ድግስ ላይ አገልግሎት በመስጠት በርካታ ኢትዮጵያውያን በአንድነትና በፍቅር ተሰባስበው ባህላዊ ማዕድን ሲቋደሱ ሰነባብተዋል። አቶ ሳሚ ዳዊት የሞሰብ ሬስቶራንት ባለቤት ምግብ ከማቅረብ አገልግሎት በተጨማሪም የኢትዮጵያን ባህልን በማስተዋወቅ ረገድ እያደረጉት ስላለው ሚና እንዲህ ይላሉ።
2: ለመጀመሪያ ጊዜ ነው እንደዚህ ኢትዮጵያኖች ባሉበት እንደዚህ የተገኘሁት። በጣም በጣም ደስ ይላል ያላቸው አድናቆት። በቻልነው መጠን እንግዲህ የሀገራቸውን ናፍቆት ያችን ሽታዋን ቅመሟን የሚያስታውሷትን እንደ እናት ጓዳ ባይሆንም ተደራሽ ለማድረግ እየጣር ነው። በጣም ደስተኛ ነኝ። ሁለተኛ ነገር ደግሞ ሬስቶራንቱ ከከፈት በኋላ ብዙ ደንበኞች ኢትዮጵያን አይተው ኢትዮጵያን ጎብኝተው መጡ። ከፍትፍት ፊቱ ይባላል እንግዲህ ከአቀባበል ጀምሮ እስከ መጨረሻው። ለምን ወደማያውቁት ነገር ነው። እንግዲህ ወደፊት ደግሞ እንግዲህ መንግስት እውነት በቅንነት አይቶ ምን ያህል ቱሪዝሙ ላይ እንደምሰራ ተረድቶ ተወዛዋዦች መጥተው ደግሞ እንግዲህ ለባለቤቶች አስረክበን ትንሽ እኛ የምናርፍበት ቀን ሩቅ አይሆንም። ግን እንግዲህ አገሬ እንግዲህ በደንብ ዓለም እስኪያውቃት እደክማለሁ፣ እለፋለሁ ብዬ እታገላለሁ። ግን ያ ነው እኔ ምግቡን ብቻ ሳይሆን አልባሳቱንም ውዝዋዜውንም ባህላችንም ሁሉንም ማስታወቅ አለብን ብዬ ነው የማምነው። እና እዛ ሹካ ማንኪያ ከፓስታ ወደ ኔቸር ነው እንግዲህ ወደ ተፈጥሮ እየመለስ ናቸው።
0: በመጨረሻም ከጀግኖቹ አብዲሳ ጋ እስከ ዘራይ ድረስ ብሎም እስከ ጀግናው አበበ ቢቂላ ከአክሱም እስከ ሙሃንበሳ የዶጋሊ መታሰቢያ ሐውልት ኢትዮጵያና ጣሊያን ያስተሳሰረ ታሪካዊ ክስተቶች ቢሆኑም ከዚህ ባሻገር ግን የአውሮፓ የኢትዮጵያውያን ስፖርትና ባህል ፌስቲቫል ደግሞ የኢትዮጵያንና የጣሊያንን በአንድ ያጣመረ ሰላማዊ አንድነትና ፍቅርን ባህልንም ያስተሳሰረ ሌላኛው ሮም የምትዘክረው አዲስ የታሪክ ምዕራፍ ሆኖም አልፏል።
3: ከጣሊያን ሮም ወዲህ ወደ ጀርመን ቦን ለመልሳችሁ ሃይማኖት ጥሩነህን አመሰግናለሁ። የኢትዮጵያ መንግስት ጦርና ህዝባዊ ወያኔ አርነት ትግራይ ታጣቂዎች ለተጨማሪ ውጊያ የሚያደርጉት ዝግጅት መቀጠሉን የተለያዩ ወገኖች ማስታወቃቸው፣ ከራያ አላማጣና አካባቢው በጦርነት ስጋት ምክንያት ከተፈናቀሉ ሴቶች መካከል በርካቶቹ ለአሰቃቂ የቡድን ጾታዊ ጥቃት፣ ለአካል ጉዳትና ለህክምና እጦት ችግር መዳረጋቸውን ማሳወቃቸው፣ እንዲሁም አዲስ ስታንዳርድ የተባለው የኦንላይንና የህትመት መገናኛ ዘዴ ዋና አዘጋጅ ዮናስ ከድር በኢትዮጵያ የደህንነት ሰራተኞች መታገቱን አሳታሚው ድርጅት ማሳወቁ የዕለቱ ዋና ዋና ዜናዎቻችን ነበሩ። የዕለቱ አጠቃላይ ስርጭታችንም ወደ መገባደዱ ተቃርቧል። የመሰነባበቻ ሙዚቃ ብቻ ነው የምንጋብዛችሁ በመጨረሻ ማለት ነው። ስርጭቱን በመምራት ነው የታምራት ዲንሳ ነበርኩ። ለአብሮነታችሁ ምስጋናችን ትልቅ ነው። ጤና ይስጥልን።